ማልጂን በለተ ምጻት ምንም ክፉ ብንሆን አውቀን ብናጠፋ ናዛኝቷ አስመሪን እናታት ገፋ ነውና ሁሩ ሲል ሲያዳራጅ ልጅሽ እንደ በላየ ሰብ ያድነን ጥላሽ የባካ አምላኬን አትመራመረኝ የባካ አምላኬን አትመራመረኝ እንደ በላየ ሰብ በጥቂት ነገር ማረኝ ያንተን ስራ